እዚ ና ኤዲቶሪያል ፕሮግራም ዝም ሐላለፍ ካፕሲጂስ W9.FM ኩል ጊዜ ሰንበት ካፕሳት 10 ተኸተ ስካፕታ ሐረድ ራቅሪዩ You're listening to the Eritrea Radio Show from CJSW 90.9 FM every Sunday